0: 다 정근데 그럼 네오라 뉴오라 한 책에 다 냠제에나 다 다 그쪽 전에 돈지 듣고 다 그다 대나 그쪽에 한 지가 네가 잘음이나 축가 간단간에 라그네 시기 냠제에서는 망기야
1: 제제 때 시기 역할이 되나 추른 거 월급 서클 하면 그 돈지 됐다 선기나 다 나는 저 정달이 키포스모나
0: 나는 다 기쁘지 다 나는 다 동 자리에 손 잡지다 군나라 지게 축가 나 다 도지게 손지나 다 고마이나라 다 지게 레산도 치르고 다 냠제 내가 막 괜찮 나 너는 망게 다 냠제에서는 망가
1: 제제 다 손지 저쪽으로 태안 지게 냠들라서 거기라 근데 영 니와서 싶을 선다서 그까
0: 아자자자 아 도모지
1: 제 뜨나 타올 서킷 하면 더 좋은 게 아니르고노 그 걸음 그 돈이 지금 사차 잠바나도 있나요
0: 사차 잠바나 멍을 매크모다 마루가 다 잔자 마스토가 메나 매크다 요거 돈나라 니하라 그 잡적 주들모다 간데 점차차나 올 서킷 하면 그 전자망 알아 못 된다나다 그런 거 지금 산에 잠바니라 지금 마왕나 지금 소마가 남바 장에 뜨모가 지금 잡적 남바 산에 잠바니라 때문에 지금 절세요
1: 제 월드 서클 타무그 소진 럭히 진즈바이너
0: 옛날 옛날 나
1: 좀은 바게너라
0: 그런 바라 근데 그 다가 괜찮아 그게 진정 그라카니 다우지 도마가 진정 지금 점정 그 진정라 이때 뭐 점적 진정다 봐 아 전전에 말없어 봐 도무지게
1: 어 제제 제그 녀르니 녀르바다 서클 타문데 럭히 글리칸데 리르 오늘
0: 아레 말없다 선바라 다 원체 봐라 다 럭색 게너 다 지금 단가나마 다 지금 럭색 쇼도 뭐 다 정데 땅에 영어 지금 서클 타무 저런 거다 냥나 못 가서구나 다 진전 있고 나 받은 무슨
1: 제제 테니르 큰거 다버그 손리그 시르그 니스 좀 뭐지
0: 아 다 시르그 이제나 총리가 내친 전화 다고 다 막아 네가 셔총글하거나 지금 잡적한 데라거나 지금 가고 된다나다 다 마원아 한거라 네가 다 지금 다울게 다 인데 전화 대통령 가라 땅 쪽 원 천진하다 총커너니 다른 거 지금 소진 거 총적당 되게 다고 된다 다울라거나 다 대적당 또 무슨 지금 뭐하고 뭐 된다다 지금 다울게 지금 네가 당럽게 찬찰하더니 그게 지금 자름이라든지 지금 총적 주고 잘하죠
1: 제제 다 쿄랑게 타 손잖아 다 마음 반난다 지금 월드 서클 하면도 지금 잡자 제시했던 거나 그것도 시키나무 달음 타도 말도 다 잠바 치고 있어
0: 단데 나카 자치고 그뭐 달음도 다 저거 저저거 뭐 다우라 저거라 다지 네가 달음 때 시가 되나 잡자라 지가 숨을라거나 잡적라거나 티 안지나다 지금 네 로마 진 진충을라거나 그러나 단데 삽중라 때리다 로마 망하시죠 티 안지나다 네가 럭센도 공다 주 대화나 소대다 대화나네 때 호텔 됐다 대안진단 들어온다 럭센다 대안아 소에 개나 다우르 왕초라 뜻말 호트에 나 그쪽에 영지 그쪽에 연구자가 잤던 거 근데 그 전자 대표라 했던 거 다 너나 그 추하는 거 그게 지금 시게 됐던 거 냠시게 됐던 추하던 칼 추하는 거 지금 추하가 긴고 딱더니 되게 말하지 전제나 시게다 전제라에 답지라 그게 영 지금 관중을 낚네 지금 공배동 뜻이
1: 제 타이처럼 게 타오선이나 타 리카가 고름 거터니 연식 로마 긴진 이린데 저 소프트레 이게 도무 긴가인 크르고너
0: 아타 긴가인 크르고너 타 탈루네 존다 아나자나스가 원치앙치 데릴럭스 로프트 모즈가라 야라 통고나 몰리다 도츠가 다 말로 크크 딜라카네라 하치르다 마라 통고리 딘디가 런드 상도스 데엔다나타 소라카네 데 저 로마 긴진 로마 긴진 사네 그때 다 럭센데 세베데타 도무 다 치르주 뭐
1: 제 따뜻하게 지치게 긴든가 로만다 소르초에 그르치기 소르초인다
0: 아따 톰번다 럭주에는 거다 그저 톰르다 로트나모이고 뭐다 로트즈나마 럭셀 아 정도가 말하면 럭셀도 로트이고 로트이고도 나다 당이더네 기겐다 참마라 양치 능가 럭세와 참마라 다지 커른바 상세른바 아 다지 합조 더 상세한다 대전국에다 망촌에 딱 대화 되는 거 망촌에 정마다지 아르메크 호텔 됐다. 다 나와 시기네 다 아니 난다 하진 런더 상통가. 된다나 그쪽능이야다. 녀 타마치가 잡종녀 집장 앞진으로 뭐 되는데다 지금 녀 녀리 섬리 됐는 것에 두개 정도다 나가는가 됐다. 때 답포라듯이 답을 그치 나나리게 당들.
1: 제제제 되게나 대른 긴데 서클 타무 돈진은 하가티케로
0: 대랑 돈지 나까 마제 처음에 지우 전고 처음 나타브라마 되고 뭐 되게 다 좋으라 그냥 네가 세크 참고 탕카 된다 안 지 이거게 던지나마 아 된다 아마 지 답디가 지 코난 가지나마 따뜻 참고 답디가 나가장 같이 시험 좀
1: 그래 싶은 게 좋 던지나 같이 무슨
0: 싶은 거다 던지나 아까 다 하여튼 이렇게 섬쳐도 뭐죠 어
1: 제제 아티가나 타테릉가 렘슨가 툰더질이 다던 치릉가 서클 타문데 지 젠탕 만단 사기 찬스고너 싱 오트스 고지네 치
0: 다 다치 고나셔군 서클 타문데 지 젠탕 만다가 다 카크근데 지 서클 타문데 지나 그치 고알엔 쇼콜라케네 다 지 탕카 짱짱 그 서클 서클 텐 쇼콜라 맞다 뭔게 자고 뭐 아니 다 마임 바다 서클 타문 럭세스 그 남발이 럭세라케네 럭세나까 그게 다 던지 찍게 당 럭세나까 숨 손다나 다 찍을라케네 탕카 그게 지 토머 그 지 제 텐 쇼나 주고 서클 텐 쇼도 그게 얼마치 뭐 그게 럭세치 티안진다 그게 손 손라가 도시부터 다양한 지 탕카 손 지나면 좋게 난데 그때 눈천다 때 총아 거우 정고다 오제 싱크로 그 눈소 심아 투수 콜라카네 그게 다들라가 그 촌들 망아 대 카드게 되던 다들나 촌들도 나 세크 그 때가 나 어디고 뭐 때는 안 봤냐 뭐 안 봤음 몰라 근데 지 그까 갈았어 다 그까한데 지 갈았지 아마 지 원체가 오 갈았지 아마 소지가 갈았지 아마 지 받다 좀 하던 거지 그래서 조라카네 틀라카네 다 그게 나 차 보시고 뭐 다 그거 오면 라카네 쉐이트 그거 다 뜨더니 라카네 쉐이트 그거 다 답디지라 말았다 그다 탑 보셔도 그냥 그거가 다가 탑 보셔도 되다 되다 나 그게 서크 탕가가 다가 서크 텐쇼 어때 싱크르가 된 소시 맞듯이 다 그거가 탑 보셔도 저 선부 다 저 냠제 남을데 나 그게 너무 제치 버터 터져 그게
1: 그 럭슬 나가 흠 다지 그거 저거 그 럭슬 선부 랑긴 이트니 그거는라 럭슬 카이 자마 냠들 이트미요
0: 다다 랑가 랑가 되는 냠제 요고 마 랑가 와
1: ཁོ་མ་ཅུ་སོ་ཅུ་ཡེ་ཁོ་ཐ་ཅོ་རེ་ཏ་སེར་ཁལ་ཀིན་ཡེ་ཏན་སེར་ཁལ་ཀིན་ཡེ་ཏན་དེ་ཡ་ཅིག་ཁར་ཁར་ཀ་ཡོན་རེ་ལ་ཁོ་མ་ཅིག་ཏོ་ར་ཏ་ལ་སིན་དེ་ཅུ་སོ་མོ་ཟོམ་གི་ཅིག་ཁེ་སེ་ཡེ་ཁོ་ཏ་ར་མ་ཡེ་ནར་ཡ་ཏ་ཅིན་ནག་ཅིག་ཆེ་ཏུམ་པོ་ཅུ་གོ་ན་ར་ཁར་མ་ཅང་ཅན་མ་གི་ཏ་ཅན་གུ་གི་ཏ་སེར་
2: ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གས
1: ᱡᱮ ᱱᱚᱝᱜᱟ ᱛᱷᱟᱱᱥᱩᱠ ᱱᱚᱝᱜᱟ ᱥᱚᱢᱟ ᱥᱚᱢᱟ ᱠᱷᱟᱱᱡᱚ ᱤᱱᱨᱮᱞᱟ
0: ᱭᱚᱱᱥᱟ ᱫᱚᱠᱷᱟ ᱠᱷᱟᱱᱡᱚ ᱪᱟᱝ ᱪᱟᱝ ᱤᱱᱨᱮ ᱠᱷᱟᱱᱡᱚ ᱛᱟᱣ ᱡᱚ ᱪᱤᱜ ᱞᱟᱜᱪᱮᱯᱟ ᱠᱷᱟᱱᱜᱟ ᱥᱚᱠᱚ ᱞᱟᱜᱪᱮᱯᱟ ᱛᱟᱜ ᱛᱟᱜ ᱛᱮᱢᱟᱱ ᱫᱟ ᱡᱮᱢᱵᱟ ᱱᱟ ᱭᱚᱱ ᱪᱚᱠ ᱱᱟᱢᱟᱨ
1: ᱡᱮ ᱛᱟ ᱛᱷᱟᱱᱥᱩᱠ ᱱᱚᱝᱜᱟ ᱥᱚᱢᱟ ᱥᱚᱢᱟ ᱥᱚᱝᱜᱤᱱᱟ ᱛᱟ ᱢᱟᱡᱤᱱ ᱨᱮᱝᱜᱮ ᱠᱷᱟᱱᱡᱚ ᱤᱱᱚ ᱢᱟᱨᱛᱩᱠ ᱱᱟᱱᱤ ᱪᱤᱜ ᱥᱚᱨᱪᱩ ᱤᱨᱫᱟᱞᱤ ᱠᱷᱟᱱᱡᱚ ᱮᱠᱡᱤᱜᱱᱚ ᱛᱚᱢ ᱢᱟᱨᱟ
0: ᱢᱟᱡᱤ ᱠᱷᱟᱱᱡᱚ ᱛᱟ ᱡᱩᱱ ᱫᱟ ᱪᱷᱟᱥᱟ ᱠᱚᱱᱟᱨᱟ ᱟᱡᱟᱱᱡᱟᱢᱵᱟᱜ ᱠᱷᱟᱱᱡᱚ ᱠᱚᱨᱡᱚ ᱠᱚᱠᱟ ᱟᱡᱟᱱᱡᱟᱢᱵᱟᱜ ᱠᱷᱟᱱᱡᱚ ᱛᱟᱪᱤᱛᱟ ᱛᱟᱣᱨᱟ ᱥᱟᱨᱥᱤᱠ ᱠᱷᱟᱱᱡᱚ ᱱᱟᱪᱩ ᱛᱷᱟᱱᱪᱷᱚ ᱪᱚᱱᱡᱤᱱᱟ ᱞᱚᱪᱤᱠ ᱱᱟ ᱥᱟᱨᱥᱤᱠ ᱠᱷᱟᱱᱡᱚ ᱡᱟᱨᱤ ᱡᱟᱨᱤ ᱭᱟᱨᱟ ᱪᱮᱥᱟᱝ ᱠᱚᱱᱟᱨᱟ ᱛᱟ ᱡᱩ ᱪᱤ ᱥᱟᱵᱡᱚᱝ ᱱᱟ ᱢᱩᱭᱞ ᱛᱟᱭᱞᱮ ᱛᱟ ᱪᱟᱱᱡᱟᱜ ᱠᱷᱟᱱᱡᱚ ᱫᱟ ᱛᱟ ᱦᱟᱡᱟ ᱪᱮᱪᱮ ᱥᱚᱱᱡᱩ ᱠᱷᱟᱱᱡᱚ ᱠᱷᱟᱡᱟᱝ ᱪᱮᱢᱟᱝ ᱟᱛᱚᱱᱡᱩ ᱛᱟᱭᱞᱮ ᱛᱟᱣᱨᱤ ᱤᱧᱡᱤᱱᱟ ᱛᱟ ᱪᱷᱚ ᱦᱤᱝᱜᱤᱱᱟ ᱞᱤᱜᱩ ᱱᱟ ᱡᱟᱠ ᱪᱟᱱᱡᱟᱜ ᱠᱷᱟᱱᱡᱚ ᱠᱷᱟᱡᱟᱝ ᱥᱮᱱᱟ ᱠᱷᱟᱡᱟᱝ ᱛᱚᱝ ᱥᱟᱱᱫᱟ ᱪᱤᱠᱚ ᱠᱷᱟᱱᱡᱚ
1: ᱡᱮᱨᱮ ᱥᱮᱱᱡᱟᱱᱟ ᱛᱟᱣᱨ ᱠᱷᱟᱡᱟᱝ ᱞᱟᱜᱱᱤ ᱠᱷᱟᱱᱡᱚ ᱛᱚᱝ ᱥᱢᱞ ᱠᱚ ᱠᱥᱮᱜᱚ ᱠᱟ ᱛᱮ ᱥᱟᱢᱟᱭ ᱠᱤ ᱥᱩ ᱥᱚᱢᱚ ᱜᱮ ᱪᱟᱵᱮ ᱱᱟᱨ
0: ᱱᱚᱪᱷᱚ ᱥᱚᱢᱚ ᱜᱮ ᱪᱟᱢᱱᱟ ᱠᱷᱟᱱᱡᱚ ᱥᱟᱢᱡᱟ ᱠᱚᱱᱥ ᱪᱤᱠᱱᱟ ᱱᱟ ᱛᱟ ᱪᱟᱢᱟᱨᱟ ᱤᱠᱮᱥ ᱛᱚᱱᱟ ᱠᱚᱱᱥ ᱪᱤᱠᱱᱟ ᱱᱟ ᱛᱟ ᱱᱭᱟ ᱥᱟᱱᱪᱤ ᱪᱟᱨᱤ ᱛᱚᱢ ᱭᱚᱠ ᱛᱚᱢᱚᱡ ᱠᱚ ᱠᱚᱱᱥ ᱪᱟᱛᱷᱟᱢ ᱵᱟ ᱚᱱᱟᱨᱤ ᱛᱮᱱ ᱛᱟᱱᱟ ᱛᱟ ᱯᱷᱟᱪᱨᱟᱝ ᱜᱚᱪᱚ ᱛᱟ ᱱᱭᱟ ᱱᱡᱟᱨᱟ ᱪᱤᱠᱚ ᱠᱚ ᱠᱚᱱᱥ ᱱᱟ ᱛᱤ ᱦᱟᱱᱪᱟᱱᱟ ᱛᱟ ᱥᱩᱝᱜ ᱠᱷᱟᱱᱡᱚ ᱛᱚᱝ ᱥᱟᱱᱫᱟ ᱪᱤᱠᱚ ᱠᱚ ᱥᱚᱜᱚᱱᱚ ᱪᱟᱱᱡᱟ ᱪᱮᱭᱚᱝ ᱠᱷᱟᱱᱡᱚ ᱛᱟ ᱥᱮᱠᱚ ᱱᱟ ᱜᱚᱪᱚ ᱛᱷᱟᱱᱪᱩᱠᱚ ᱱᱟ ᱛᱟ ᱠᱷᱟᱱᱡᱚ ᱱᱡᱟ ᱞᱟᱠᱷᱛᱟᱢ ᱨᱩᱠ ᱥᱟᱱᱡᱟ ᱵᱟᱢᱵᱟᱢ ᱵᱟᱛᱟᱢ ᱨᱩᱠ
1: ᱨᱮ ᱨᱮ ᱛᱩᱨᱟᱝᱜᱮ ᱧᱤᱱᱟ ᱠᱷᱟᱱᱡᱚ ᱜᱟᱨ ᱡᱤᱱᱡᱤᱢ ᱵᱟᱭᱱᱟ
0: ᱟ ᱱᱟᱛᱟ ᱡᱤᱱᱡᱤᱢ ᱵᱟᱨᱤ ᱛᱟ ᱡᱚ ᱪᱤ ᱡᱚᱱᱨᱢᱵᱟᱜ ᱛᱟᱞᱟᱝ ᱛᱟᱱᱤ ᱤᱧᱡᱤᱱᱟ ᱠᱷᱟᱨᱢᱵᱟᱜ ᱛᱟᱞᱟᱝ ᱛᱟ ᱛᱟᱣᱨᱮ ᱤᱧᱡᱤᱱᱟ ᱥᱟᱝᱪᱷᱟᱨᱢᱵᱟᱜ ᱛᱟᱞᱟᱝ ᱛᱟ ᱡᱤᱭᱟᱱ ᱪᱷᱟᱞᱟ ᱛᱟ ᱪᱤ ᱧᱩᱢᱟ ᱛᱟᱣᱟ ᱫᱟᱣᱱᱤ ᱛᱚᱢᱚᱨᱤ ᱛᱟ ᱛᱟ ᱱᱟ ᱪᱷᱩᱧᱡᱤᱱᱟ ᱛᱟ ᱥᱟᱝᱪᱷᱟᱝ ᱜᱮ ᱡᱤᱱᱡᱤᱢᱵᱟᱜ ᱠᱷᱟᱱᱤᱜ ᱛᱚ ᱭᱚᱱᱟᱨᱤ
1: ᱨᱮᱪᱚ ᱨᱚᱝᱜᱮ ᱤᱧᱡᱤᱱᱟ ᱥᱟᱝᱪᱷᱟᱨ ᱨᱢᱵᱟᱜ ᱞᱟᱠᱷᱤ ᱡᱚᱞᱤ ᱜᱮ ᱡᱤᱱᱡᱤᱢᱵᱟᱜ ᱜᱤᱱᱩᱝ ᱮᱛᱮ ᱛᱟᱱᱤ ᱛᱟ ᱛᱟᱨᱛᱟᱭ ᱪᱷᱩ ᱜᱮ ᱥᱟᱱᱤᱛ ᱛᱟᱜ ᱛᱚᱱᱡᱤ ᱜᱮ ᱪᱷᱟᱥᱤ ᱠᱷᱩᱛᱩᱱ ᱨᱟᱱᱫᱩ ᱥᱟᱥᱟ ᱡᱟᱢᱵᱟᱜ ᱠᱷᱟᱱᱡᱚ ᱛᱤᱱᱟ ᱪᱷᱤ ᱢᱟᱱᱫᱟ ᱥᱟᱝ ᱪᱷᱩ ᱠᱷᱟᱱᱡᱚ ᱫᱟᱱ ᱫᱟᱱᱟ ᱛᱟ ᱪᱷᱟᱥᱤ ᱜᱮ ᱠᱩᱱᱫᱚᱨ ᱪᱤᱞᱮ ᱚ
0: ᱛᱟᱛᱟ ᱭᱚᱠ ᱛᱟ ᱪᱮᱱᱡᱟᱜ ᱠᱷᱟᱱᱡᱚ ᱫᱮ ᱛᱟ ᱪᱷᱟᱪᱷᱤ ᱨᱟ ᱭᱚᱛᱟᱝ ᱱᱟᱨ ᱯᱟᱛᱟ ᱥᱟᱪᱟ ᱠᱟᱝ ᱱᱟ ᱭᱮᱱᱫᱟ ᱞᱤᱜᱩᱱᱩ ᱭᱚᱱ ᱭᱚᱱ ᱥᱚᱫᱚ ᱠᱷᱟ ᱚᱠ ᱞᱤᱜᱩᱱᱮ ᱡᱤ ᱭᱚᱱᱩ ᱛᱟ ᱭᱚᱱ ᱫᱚ ᱪᱮᱱᱡᱟᱜ ᱠᱷᱟᱱᱡᱚ ᱠᱷᱟᱱᱡᱚ ᱠᱷᱟᱱᱡᱚ ᱛᱟᱝ ᱪᱷᱤ ᱛᱟᱝᱟ ᱱᱚᱪᱷᱚ ᱠᱷᱟᱱᱡᱚ ᱛᱷᱟᱱ ᱪᱷᱚᱠ ᱛᱟ ᱵᱟᱨᱛᱟ ᱞᱤᱱᱩ ᱤᱧ ᱡᱮᱱᱟ ᱛᱟ ᱦᱟᱥᱟᱱ ᱱᱟ ᱞᱤᱱᱨᱮ ᱱᱟᱜᱪ ᱪᱷᱟᱢᱫᱚ ᱛᱟᱱᱮ ᱢᱟᱨᱟᱝ ᱱᱟ ᱛᱟ ᱡᱤᱥᱩᱝ ᱜᱚᱞᱚ ᱛᱟᱱᱮ ᱡᱮᱱᱟ ᱛᱟ ᱥᱟᱴᱷᱩᱱ ᱠᱟᱱᱥᱩ ᱛᱟᱱᱮ ᱡᱮᱱᱟ ᱥᱤᱱᱡᱟᱝ ᱛᱟ ᱢᱟᱞᱤ ᱥᱟᱡᱤᱝ ᱢᱮ ᱡᱩᱜᱨᱤ ᱡᱩᱜᱱᱤ ᱛᱟ ᱪᱟᱜ ᱛᱷᱚᱱᱛᱚᱝ ᱢᱚᱪᱷᱚ ᱪᱟᱱᱡ ᱠᱷᱟᱱᱡᱚ ᱡᱤ ᱛᱟ ᱱᱟᱪᱷᱤ ᱞᱤ ᱛᱟᱱᱟ ᱛᱟ ᱢᱟᱨᱟᱜᱟᱨᱟ ᱢᱟᱥᱟᱨ ᱜᱮ ᱢᱟᱨᱟᱱᱤ ᱡᱤ ᱞᱤ ᱛᱟᱱᱟ ᱨᱟ ᱛᱟ ᱯᱷᱮᱪᱨ ᱛᱟ ᱤᱠᱮ ᱜᱮ ᱥᱟᱱᱩ ᱤᱞ ᱫᱟᱣ ᱠᱚ ᱛᱟ ᱛᱚᱝ ᱩᱢᱟᱜ ᱱᱟᱪᱷᱤ ᱛᱮ ᱪᱮ ᱥᱟᱥᱚᱱ ᱱᱤ ᱤᱧᱡᱟᱨ ᱵᱟ ᱛᱮᱱ ᱛᱟᱱᱟ ᱡᱮᱢᱵᱟᱱᱟ ᱨᱟ ᱠᱷᱟᱱᱡᱚ ᱭᱚ ᱭᱚ ᱠᱚ ᱠᱷᱟᱱᱟ ᱱᱟ ᱟᱡᱚ ᱟᱱᱫᱩ ᱱᱟ ᱠᱷᱟᱱᱡᱚ ᱭᱚ ᱭᱚ ᱠᱚ ᱨᱟ ᱛᱟ ᱱᱟᱪᱷᱤ ᱞᱤᱱᱩ ᱨᱟ ᱡᱮᱢᱵᱟ ᱜᱮ ᱞᱤᱱᱩ ᱱᱤᱜᱟ ᱛᱟ ᱢᱟᱱᱡᱟᱠ ᱱᱟ ᱛᱟ ᱠᱷᱟᱱᱡᱚ ᱛᱷᱟᱱᱪᱚ ᱠᱚ ᱥᱚᱨᱤ ᱢᱚ ᱛᱮᱱ ᱛᱟᱱᱟ ᱨᱟᱱ ᱱᱤᱠᱨᱟ ᱥᱚᱝ ᱡᱮᱝ ᱞᱤᱱᱩ ᱨᱟ ᱨᱟᱝ ᱞᱤᱱᱩ ᱟᱫᱨ ᱛᱟᱱᱟ ᱛᱟ ᱢᱟᱱᱡᱟ ᱥᱟ ᱪᱮᱯᱨ ᱭᱟᱨᱡ ᱜᱚᱠ ᱪᱷᱟᱡᱜᱟ ᱫᱤᱱᱟ ᱪᱟᱱᱡᱟᱜ ᱠᱷᱟᱱᱡᱚ ᱜᱮ ᱛᱟ ᱡᱮᱱ ᱡᱮᱱ ᱨᱩ ᱨᱟᱝ ᱠᱷᱩᱱ ᱡᱮᱱ ᱨᱩ ᱛᱤᱠᱥᱟᱣ ᱠᱟ ᱛᱟᱝᱢᱟ ᱜᱮ ᱟᱫᱤ ᱠᱷᱟᱱᱡᱚ ᱦᱟᱱᱱᱟ ᱜᱮ ᱠᱷᱟᱱᱡᱚ ᱛᱤᱜ ᱞᱤ ᱛᱟᱝ ᱛᱟ ᱢᱟᱱᱡᱨᱟ ᱫᱮ ᱛᱟᱝ ᱛᱟ ᱛᱟᱭᱤ ᱞᱤᱜᱩ ᱜᱟ ᱠᱷᱟᱱᱡᱤᱜᱤᱱᱟ ᱪᱷᱟᱡᱜᱤᱱᱫᱟ ᱛᱚᱱᱫᱤ ᱪᱷᱟᱝ ᱪᱷᱚᱝᱚᱡ ᱞᱤᱱᱟᱨᱟ ᱛᱟ ᱯᱟᱯᱮᱞ ᱫᱮ ᱛᱟᱝ ᱟᱡᱚ ᱦᱟᱱᱟ ᱜᱮ ᱞᱤ ᱛᱟᱝ ᱟᱱᱫᱟ ᱛᱟ ᱪᱤ ᱤᱜᱤᱱᱡᱟᱨ ᱛᱚᱢᱚᱛᱚ ᱪᱤᱜᱨᱟ ᱢᱟᱠᱣᱟ ᱫᱮ ᱛᱟᱝ ᱛᱟ ᱟᱡᱚ ᱦᱟᱝᱜᱚᱝ ᱜᱮ ᱞᱤ ᱥᱚ ᱛᱤᱥᱛᱟᱨ ᱛᱟ ᱞᱤ ᱥᱚᱱᱟ ᱛᱟ ᱛᱟᱝ ᱪᱷᱩ ᱡᱟᱱᱡᱟᱝ ᱜᱮ ᱦᱟᱝᱜᱤ ᱛᱮᱞᱟ ᱛᱤ ᱠᱷᱩ ᱜᱮ ᱛᱟ ᱛᱷᱚᱱᱟᱨᱮ
1: ᱛᱩᱨᱟᱝᱜᱮ ᱤᱧᱜᱮᱱᱟ ᱠᱷᱚᱱ ᱞᱤᱨᱤ ᱞᱚ ᱪᱷᱚᱢᱚᱡ ᱜᱚᱨ ᱥᱚᱥ
0: nga lu chari ka tang ni ta ngu sa mi ta li tang sa te na ta ta nga lu nga chi nga tra ga ri ta war ta ngi lu san chi sob je ta ma sa ga li tang sa
1: re chu yar ma na rang ga yu ga lo len sa ma ra khang zo na
0: a ye na ra ta nga zo gi gen ti gi gen nga zo gi gen ga gi gen ngu xi ga te na ta ti yar ngu ga gi gen ru ha ra ta lu song na ta ga pu tang ma a zo chi chamchik khana rangtag kurgu gaze odurang tangma ga nagarang tag chig kurgu no tali ni zgi yas te lig tsi jig tel tani ran jan ta ta ni gigen ga gigen ta zura ti homa yin zik te na ngara ti homa ta tsi jan ta ta ngara ni men shen na shang no gol homa ra ngarang ga chang ni jara sin chi ta mo zo ko ngarang ga ra homa
1: chu lug sin de ta chu yar ngana ne to sim zgi ta sang
0: ta ne to sim ta sis ka ba ta ne to sim ge yen che ta sim ta kra ta ka te pi
2: 다 겐바 탐체크 샤나 응추 칸조그 젠드 다우즈 치 칸제진데 쪼가 응치 재판도 인지나 다 위정나 마라 체니 이제 따세고가 더 찾아가지나 다 정나 마라 체니 아주 송가 아추그 암도그 인다 송나 체니레 대나다 아주가 락센디 라야라 송가 락세인레 이제 따세고모 대나는 가조라 야라 송어 치 흐티 이트기나 아제 송가 사차야 라사 차라트르나 디조노고 더저 치티나 다 파적 쇼즈이나 쇼코 키 직당즈이나 쇼코 아름문 쇼즈이나 쇼코 성망 쇼 다가 안도 강소 샹자 강소라 이게가 쩡글리 리 쇼니가 다와가 패처 직바 직정을 다 특히 직당 파적당 그 강소 된 렌즈일 소니 그티 식치가 질로인 렌즈일 때 이용어 뭐 때이나 다와가 아나 마나리다 쩡다 겐바 탄체 그 쩡다 채널에 좀 대와가 돈드기요 그마저리
1: 제제제 다 샹자 사찬더니 다 향조 멍수가 사차 수근
2: 아 다 멍수가 사차 다 패치를 잔자가 다 상천 쓴지 지난에 당거 좀 막상 정대지 다니 나 소트지 다니 이제 나다 당수지 단 더 좋다 당수 능 큰도 좋다 아하지 향조 멍 제 한채나요 요요 그런 거 주 상 주 도모즈 메카 주 잔잔데 상천 지기니요 그 뭐 진원의 다 성, 정아지가 딱 시그 다 강조하고 종리 진원의랑 어추와 그 흥가 집안도 하라 저우하라 흥 대치원에서 그 다 막상종대 다 수축이니까리 단 너니가 딱 시그 하라 다 샹다 능큰을 하라 달리송나 흥가 지금 자원인으로 다 집안인으로 하라 시그 부근인으로 대치원이 럭세크 쇼는서 구절고다 томори
1: карсон тэрэн хэнзуг лихэнд тугнда ян гонсэг намба гэдэг ки тэгэн яргу ка тэгэн ярэ сона танди ламхандаму чиг давк а
2: та хшиг шандар ди жак хэн чуг лихэнд а тони ченг тан а тотота жак хэ ди чабдхра иконэр чабдхра иконэр та ngachira чабдхра иконэр чадхра иконэр тэй сона та хшиг тава к сача ян кана чави тавар инжина тан чу та лихка духу агар зугме та шунгра лихка та тавар та лунгусын чи субжект каран алдера че маньора фохор та таврай на та та жур жугне дэнжи ини та че маң че маң че маң та вак ngoma gan dogi sang san xi gan chu chan za khang zola а тон чен да и ку гран дэнжи ину ра ди xi gan маң га
1: терэн гэн дэм сун ди та та та мар ту юн ю
2: а та цан мар ту юн маньон чи чэз газан гэн чу та нанын цан цун да а да дам ба на та хсэр та цгнера та ту цг тон тон мори та ту цг зо юн наран чи тон зин да а та де сан жа гон кэн дан дар кэ нян лэ ни та хшон джин ди та хши го к та кэн чэн дан дэ сэ ни та та мо к ши го нга мнга зо юк та гу не ши го мнг гэн чу тон зин ди
1: та хар кэ чэн о жар жгэн чу та ши го хэн ши чу гэн та гу кэм хэрэгтэй дээр кэрсэн шанж гэрээ энд линуг лаканта шиг шаг дитэг хөк чөрөнгийн итэни гач чүлинуг нэг гэж гоо инжер
2: а гоо инжер та кэч хасга зэн анга чүш чанза хамзуу танцхан да а та сэрт цэгнэр цэгна да та конга риватар кэрэм ба зонрэм ба шанчэрэм ба гриватар та таврын гүч шанчэрэм ба гэрэх шиг ток хрилэ ди хакай конэр тэ на данга чи тангу инжи на данга чи та гушан ри на гүшэнкэн азу тансанга алхки илэч кинэри алхки илэч ки чэрсоната гүтэр кичтэй илэтэн та чч лхцэр хаг ччэ азу лхки гэрмуйна дамыз кич кут жэрамад та чин дрэгэнга тэйна лхки гэ кут жэрзэ кут жэрзэ кут на чи чч шиг чатах битх цэтэн дэмбаз лигу жэрэ та ян лину машана чи ягжмари тамазга ваджерс гэ танги ваджерэз инги килэнта килэнта таран гэ цамааз гэ ташва намж та чи ранг яла тэнис гэ сэгүжэр та кэн гэ така гэ рамура кэн цама та чи тамазги на та дэк паз и та ранг яла хэрнис гэ та та ки тэнэр ки тэна та цама юм ач тир та гэ та ике гэ гас тол чини да кэнга ин да чэргу гэ зэ та тавдан дэнтон кэн гэн нэ ара та ин чо гүшэн кэн чэри та цунган ян чэн кэм зэ нэ нара та чи чо гэ та чэра гэ хозэ чэн чэ гэ та зун дэ дэнтон дэн мо гэ сан ара та ри кон чэ сэ жэмэ кэ шан чэн сэ жэмэ кэ чэ чэ та гэ гүшэн та ин да мэ да чэра гэ хозэ тэ гэ кэ тэн гэ тэмо ику гэ тэ чи на та цэ гэ чи ша сон нэ ин жэр ба
1: жи жи жи чөрөнгийн хүнсэл гэрдэн этэн нэрнгийн хонзой гүн картууд дээр картон төрөн чиг тэнцэх зэгдэлийн дэгэр сунж гүн даг хонзой шаван дэлийг гүн дэн нэнг юнгуглакны кашир
2: а юнгуглакны та пачрэр ачгэр зинара чук
1: Жеди та гендинг чалг лигону мартып та куа лигу кити ханшик та куа глакын жагын шенгондер йыглырын читте йырдыга конарыл а
2: икуне иконе та чинге лирг нака жишену тинани та чиг куа яра сонжури эни нга вэнда тамата жиг жури а сынглаканы озу кансакнаган зиру ичу а та жиглаканы та озу инжина чимчили ичу та лирг чиг ханени та гучу та гата озу чиг росте тондис гонута та жамал гона конжипше та тамуян то цэсэр та канэнэ цэшугаян гэ чи то хшиг гугунэр
1: та сажунг гэнтэн гэ чо мангэл чмэ гэ явчэр ёнэр
2: сажунг гэ танг чо кэнэ гэ чо зонтх кэнэ чаянч нан кэнэ танг чо само фэнэ хэ тамба то цэсэр та гэ чо само фэнэ хэ тамба шэнэ ди тэнэ та та гормо т тон хчиг ангажа лх тэнэ дэ тэнэ танг чо азутаз гэ чэмбуз лижсэ гонэр та тэн гу цан тан цажэн бари тэ на та чо ара кур та шигра курга намбан дайдауни та нэнг тэглахани та сумата азучингойл та дава чагнаган гуцами та пачр дуц юнджи чуг чержитму тэнгу кжакк
1: жеже та хкекмра тунзинига сунжлы куника тунди та хонзозкин этни ди тунзиг тунхунд су та чиги зан
2: о ариди те таварта зу азуг сачандани та чинхэм сунчори тэн тэнок хонзагын дэндэсгара тхичхнамар а та на тэнманл тхэм чхомо та лунди чунганы хэскэрнгони тхэм чхо ти цэнчэни та танг чэ зу сэжэк хэнан дэн кунэр та зу алус вклэн тан дэг нэгэн дэсра дунгэн дэсра нэгэн дэ тан та тавр кочой кону та юнс духата алус хэнш
1: тан дэ шухан дэ чи үзү хан марш кэсэ чэ чо
2: чэр сачаг түмэн зэк маш кэну мэни а дэг дунгут жаваг лаканы дэг дунгу шаг азу гэн нэгэн дэ чэс кону лу мэнга шан чэнг лакан та чэ юна тан гэра ачу гэн да зар дунг дэн дэ чэ чэ гэ дэг сачаг та сачаг шту гэ та хчи торэн дэн гэр нэр тэ тэ чэнг нэр зэгэн дэн дэ яра нэгэн дэн дэ ранг нэр па чэр дунгу ачу ми чэк цанэ та тан на гурнга тан шиг мхини гурнга тан шиг нэг арон чамэни тимури ачуг нэг дунгу зэгэн дэна па чэр ми сэнг цанэ та тан нара гурнга тан шиг хини ата мо зэ тэ тэ тан зэрва манг азу сачаг хан тэ адиг сачаг хан тэ вакан зэрва чиг хчиг чэн мэк ага та яра хтиму янстиз гна мэни мэк тэ на та лина нэму жи ханки жана юхари Тэната азу чи алусга транс сонсагонда азу сача чихэн жожна азу сачана чохзи чоххэнзи чгону теланига пэчрэн раун рауре азу гэ хэнда шамуре карур карур та чи жогна лина шамур та раунч шанчэнгла кана таг алус хэнда мозг мек алус хэнда чигэ кэсонала чигжи мек азу хэнда чигэ кэсона тамси танг чэн жогму тамуга хакэёк танг озон дажина шунгачэрг хэнди хара сэжэк хэн шаг линара шаг та кантан кангу шхнава к зэ сэжэк хэн та чэг шанэн рамаг цура тамаз тэрг та уз сачана хэн гэрг сон хэн та чэкум нэмэ кэму та сон баг нана сон кэрзг ёк сон мэрзг ёк тани та ду хэн зг ёк та та чум нэмэ кэра 아디 시제가 강더라 강 아르근데로 다 망가 흐시가 망가 르강인다라 흐시가 사가
1: 제제 다 마우나 다 키축 손리가 남칸도 소강 요치서
2: 다 마우나 당초 다정 다그 공내셔 코노 나카 주티가 하나단 주사메코모 나카 주티가 하나다 주사기 정메카타 나카 주 땅네시 코알리 주리 니인지나다 벤티칸지르주 아다 칸스칸안 제조이주 아다 침치리주 아 다니다